0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 24 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ሲሮ ኦርቶዶክሳዊት ቤተ ክርስቲያን ኣቃቤ መንበር ብፁእ ሊቀ ጳጳሳት ፊልክስዮስ ዮሴፍን ንናይ ሃገረ ናይጀርያ ልኡከ መንግስቲ ኣምባሳደር ፖል ኣጋን ንናይ ሰበኻ ማርቼድስ ሉያን ጳጳስ ንብፁእ ኣቡነ ጆርግ ኤድዋርዶ ሸይንገንን ንናይ ሰበኻ መለከም ብሩሰል ሊቀ ጳጳሳትን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ቤልጅምን ንብፁእ ኣቡነ ሉክ ኣርሊንደንን ሰዓብቶምን ንተወከልቲ ተቋም ወተሃደራዊ ጉስነት ሃገረ ፖርቱጋልን ንኣባላት ፌደሬሽን ማርሶ ዴቶ ካብ ከተማ ቶሌዶ እስፓኛ ዝመፁን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 24 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ጸሎት መላከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ኣብ ጉባኤ ዕርክነት ህዝብታት ከተማ ሪሚኒ ዘስምዕዎ መደረ ቅዱስ ኣቦና ዝሓለፈ ቐዳም ኣብ ካቴድራል ከተማ ሪሚኒ ምስ ሕሙማንን ኣካለ ስንኩላንን ድኻታትን ከም እተራኸቡ ርእሰ ሊቃነ ጳጳሳት ኣብ ምዝዛም ናይቲ ናብ ሳን ማሪኖን ከተማ ሪሚኒን ዘካየድዎ ጉስነታዊ ምብጻሕ ኣብ ከተማ ሪሚኒ ኣብ ዘዕረጎ መስዋዕተ ቅዳሴ ዝለገስዎ ስብከት ቃል ኣምላኽ ኣብ ዝምልከቱ ቀንዳ ርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 24 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ምስ ክርስቶስ ብሕታዊ ርክብ ምምዕባል ኣድላይ ምዃኑ ገሊጾም ሓደ ሓደ ግዜ እውን ከይተረፈ ናብ ዘይንፈልጦ መንገድታት ብምኻድ ንህይወትናን ንዓለምን ክቕይር ዝኽእል እዩ ክብሉ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 23 ነሓሰ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ካብ ናይ ገዛ ርእስና እምነትን ሃይማኖታዊ ርግጽነትን ንድሕሪት ክንምለስ ኣይንጽዓር፣ የግዳስ ምስ ክርስቶስ ሓቀይና ርክብ ንምምስራት ክፉታት ክንከውን ንጽዓር ክብሉ ነቶም ኣብ ፀሓይ ሓሩር ኣብቲ ኣደባባይ ንእተረኽቡ ብዙሓት ምእመናን ኣስተምሂሮም። ሓደ ሓደ ግዜ ብዛዕባ ክርስትያናዊ እምነት ብዝምልከት በቲ ዝሰማዕናዮ ጥራይ በቲ ሓባራዊ ግምታት ወይ በቲ ተዋህበና ነገራት ምናልባት እውን ብጽቡቕ ሓሳብ ዕጉባት ክንከውን ንኽእል ኢና ክብሉ እውን ኣጠንቀቑ። ይኹን እምበር ንጐይታናን መድሓኒናን ኢየሱስ ክርስቶስ ብሕታዊ ምላሽ ክንህብን ኣጸቢቕና ክንፈልጦን ብሓድሽ ርክብ ኣቢልና ምስኡ ብዕርክናት ክንቅረጽን እዩ ዝጽዋዓና ክብሉ እውን ተላበው። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ንስኻትኩም ግና መን ኢኹም ትብሉኒ ክብል ከም ዝሓተቶም ብምጥቃስ ርእሰ ሊቃነ ጳጳሳት እዚ ንኣብ ኩሉ ዘመናት ንዘለዉ ደቀ መዛሙርትን ንነፍሲ ወከፍናን ዝቐርበልና መሰረታዊ ሕቶ እዩ ብምባል ኣጒሊሖም። ከመይሲ እምነት ነቲ ኣብ ህይወትና እንገብሮ ምርጫታት ምስቲ እንብሎ ምእንቲ ክሰማማዕ ንምሕዳስ ብቐጻሊ ንወንጌል ክርስቶስ እንደገና ክረኽቦ ዘድልየና መስርሕ እዩ። በዚ መንገዲ እዚ ንዅሉ ነገር ከም እንፈልጥ ጌርና ንምሕሳብን ንእምነት ናብ ልማዳዊ ተግባር ጥራይ ንምቕናስ ንዝቐርበልና ፈተና ክንሰግሮ ንኽእል ኢና ብምባል ርእሰ ሊቃነ ጳጳሳት ኣጒሊሖም። ርእሰ ሊቃነ ጳጳሳት በብመዓልቱ ምስ ክርስቶስ ዘለና ዕርክነት ምሕዳስ ንዘይንፈልጦ መንገድታት ክንስዕብን ካብቲ ዝሓሰብናዮ እተፈልየ ምርጫታት ክንገብርን እውን ክሓተና ይኽእል እዩ ብምባል ገለጹ። ከምቲ ዅሉ ግዜ እንገብሮ ዝነበርና ምግባር ጥራይ እኹል እዩ ኢልና ክንሓስብ ካብ ዝቐርበልና ፈተና እውን ክንጥንቀቕ ብምትሕስሳብ ንገዛ ርእስና ተኸታታሊ ሕቶታት ክንሓትት ኣተባብዑ። ጐይታ መን እዩ? ብሓቂ ይፈልጦ ድየ? ሎሚ ኸ ወንጌሉ እንታይ ክገብር እዩ ዝዕድመኒ? እንታይ ዝበሉ ስጉምትታትን ከመይ ዝበሉ ምርጫታትን ክገብር እየ ተጸዊዐ ዘለኹ ክንብል ከም ዘለና ተላበው። ርእሰ ሊቃነ ጳጳሳት ኣስዒቦም ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና መን ምዃኑን ኣብ ሕይወትና እንታይ ከም ዝውክልን ዝገልጽ ሕቶታት ብፍላይ ኣብ ጸሎትን ብዛዕባ ወንጌል ኣብነት ዝተንትነሉም ግዜ ብኸመይ ከም ዝለዓል ኣመልኪቶም። ይኹን እምበር ከምቲ ርእሰ ሊቃነ ጳጳሳት ዘመልከትዎ ንቑስሊ ኣሕዋትናን ሓትናን ዘድልዮም ነገራትን ከምኡ ከጋጥመናን ከሎን ከምኡውን ኣብቲ ንሕልናና ኣዝዩ ዝብድሕ ርክባትን ኩነታትን ከም ዝለዓል ገለጹ። ርእሰ ሊቃነ ጳጳሳት ቀጺሎም ኣብ መዓልታዊ ሕይወትና ብሓጺሩ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና ኣገዳሲ ዝኾነ ነገራት እተዛረበን ዝገበረን ዓብዪ ናይ ታሪኽ ሰብ ጥራይ ድዩ ወይስ እቲ ናብ ፍቕሪ ኣቦ ከእትወናን ንሕይወትና ነታ እንነብረላ ዘለና ዓለምን ክልውጥ እተላእከ ክርስቶስ ኣምላኽ ምዃኑን ክንፈልጥ ንኽእል ኢና ክብሉ ኣስተንትንኦም ደምደሙ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ብለበዳ ኢቦላ እተጠቕዑ ወገናት ንግዳያት ምሕማም ምድሪ ናይ ዕደና ከባቢታት ንዝኾኑ ህዝቢ ማእከላይ ኣፍሪቃን ኣህጉራዊ ክንክን ክግበረሎም ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ዕለት 23 ነሓሰ ድሕሪ ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ነቲ ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ለበዳዊ ሕማም ኢቦላ ዘኪሮም። ኣብ ጸሎተይ ንዲሞክራስያዊት ሪፓብሊክ ኮንጎ ብፍላይ ብምኽንያት እቲ ዘሕዝን ንሕይወት ብዙሓት ሰባት ዝቐዝፍ ዘሎ ለበዳዊ ሕማም ኢቦላ ብዙሕ ግዜ ዝዝክሮ በሉ። ኣህጉራዊ ማሕበረሰብ ነቲ ለበዳዊ ሕማም ምላሽ ክህብ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ከም እተላበውዎ ሕይወት ብዙሓት ሰባት ንምድሓን ኣብቲ ኸባቢ ንዝርከቡ ማሕበረሰባት ኣብ ምክልኻል ዝግበር ጻዕርታት ዝሳተፉ ካብ ኣህጉራዊ ማሕበረሰብ ምላሽ ክወሃቦ ኣተባብዕ ኣለኹ በሉ። ካብቶም 5300 በዚ ሕማም እዚ ከም እተጠቕዑ እተረጋገጸ መርመራታት ልዕሊ 2500 ሰባት ሕይወቶም ስኢኖም ኣለዉ። እዚ ድማ ኣብዚ እዋን እዚ ተቐባልነት ዝረኸበ ሕክምናን ክታበትን ዘይብሉ ሕማም ኮይኑ እዩ ዝርከብ ዘሎ። ውድብ ጥዕና ዓለም ካብ ወርሒ ግንቦት 2026 ኣትሒዙ ኣብ ዲሞክራስያዊት ሪፓብሊክ ኮንጎን ኡጋንዳን መልከፍቲ ተኸሲቱ ከም ዘሎ ድሕሪ ምግላጹ እቲ ኩነታት ለበዳዊ ሕማም ምዃኑ ኣውጁ ኣሎ። ሚኒስትሪ ጥዕና ዲሞክራስያዊት ሪፓብሊክ ኮንጎ እቲ ሃገር ልዕሊ 16,000 ዓቐን ክታበት ኤርቦቮ ከም ዝወሰደት ገሊጹ ይርከብ። እዚ ድማ ኣብ ልዕሊ ካልኦት ዓሌታት ኢቦላ ውፅኢታዊ ኮይኑ ተረኺቡሎ። ምስ ፍሕፋሕ እቲ ቫይረስ ደው ንምባል ዝግበር ጻዕርታት ብሰንክቲ ኣብ መንጎ ሓይልታት መንግስትን ዕጡቓት ጉጅለታትን እተላዕለ ዕጥቃዊ ግጭታት ተዓናቒፉ ይርከብ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባቶም ኣብ ሪፓብሊካዊት ሃገር ማእከላይ ኣፍሪቃ ዘጋጠመ ሓደጋ ምህማም ምድሪ ናይ ዕደና ከባቢታት እውን ጸልዮም። ምእንትቶም ግዳያት ናይቲ ኣብ ዛምቦየ ኣብ ዝርከብ መዓደኒ ዘጋጠመ ምህማም ምድሪ ዝሓዝኑ ዘለዉ ህዝቢ ሪፓብሊካዊት ሃገረ ማእከላይ ኣፍሪቃ እውን ጽቡቕ ቅርበት ኣሎኒ ይበሉ። ጐይታ ነቶም ሕይወቶም ዝሰኣኑ ክቕበል ኣብ መዓደኒ ቦታታት ድሕንነትን ሕጋውነትን ንምርግጋጽ ድማ ጻዕርታት ክቕጽል እውን ክብሉ ተማሕጸኑ። ብዕለት 18 ነሓሰ ኣብ ዛምቦየ ኣብ ዝርከብ መዓደኒ ወርቂ ብዘጋጠመ ምህማም ምድሪ ልዕሊ 100 ሰባት ሕይወቶም ስኢኖም ይርከቡ ኣለዉ። መንግስቲ እቲ ሃገር ከም ዝገለጾ እቲ ቦታ ቅድምቲ ፍጻሜ ድሮ ተዓጺኡ ከም ዝነበረ እዩ ዝፍለጥ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ርሚኒ ጉባኤ ምሕዝነት ኣሕዛብ ዕለት 22 ነሓሰ መብፅሕ ኣካይዶም ኣብ ዘስምዖም ማደረ ንተሳተፍቲ ኩሉ ግዜ ንቤተ ክርስትያን ከፍቅሩ ተባብዮም ብፍቕሪ ክርስቶስን ቤተ ክርስትያንን ንኻልኦት ናብ እምነት ዝስሕቡ መንእስያት ይንእዱ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ በብዓመቱ ብሓድነትን ሓርነትን ካቶሊካዊ ምንቅስቓስ ኣብ ዝዳሎ ናይ ሓደ ሰሙን ዓውደ ጉባኤ 22 ነሓሰ ተረኺቦም ንተሳተፍቲ መበል 47 ጉባኤ ምሕዝነት ኣህዛብ ሪሚኒ 2026 ዓመተ ምሕረት ተራኺቦም ኣብ ዘስምዖም መደረ ነቶም ብእምነቶም ተደሪኾም ኣብቲ ዓውደ ጉባኤ ዝተረኽቡ ካብቲ ኢየሱስ ኣብ ግዜ ግጭትን በደልን ሰላም ንምስፋን ካብ ዝሃቡ ኣብነት ክመሃሩ ኣተሓሳሲቦም ሎሚ እውን ሰላም ሰላም ብሓድ ሕዳዊ ምርኻብ ዝፍተውን ንሓድ ሕዳዊ ፅምዶ ዘይፈርሑን ሰባት እዩ ዝምዕብልን ዝሰፍሐን ቢሎም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣሃው ኩልና ብዝብል ኣርእስ ዝለገሱ ሓደ መልእኽቲ ኣቢሎም ማሕበራዊ ዕርክነት ከነማዕብል ምሂሮምና እዚ ድማ ህዝባዊ ቀላስን ንጭቡጥን መግለፂ ሕውነት እዩ ቅድሚ ዶባትን ኣገላልፃን ትካላትን ኩሉ ግዜ ሰባት ኣለዉ እንክብሎ ኣዘኻኺሮም ከምሉ ደግዜ ኣብሄር ዘሎና ናይ ሓድ ሕድና ክብሪ ምስ እንፈልጥ ኪኖ ኩሉ ፍልልይ ምፍልላይ ወይ ግርጭት ምስቲ ብመሰረቱ ንደቂ ሰባት ዝጥርንፍ ንራኸብ እንክብሉ የኩልሑ ቅዱስነቶም ነቶም ኣብቲ ቦታ ዝነበሩ ፍቅሪ ተንቀሳቃሲ እዩ ብምባል ኣዘኻኺሮም ኢየሱስ ንፍፅምና እግዚኣብሄር ብኸመይ ከም ዝገለጹ ኣስተንቲኖም ኣብ መንጎ ልግሲ ተግባሩን ጸቢብነት ኣተሓሳስባ ደቂ ሰባትን ዘሎ ሃጓፍ ኣግሂዶም ክውንነት ኣብ ውሽጢ ስሌታትና ከም ዝሕናቕን ብሓልዮት ኣምላኽ ከም ዘስተንፍስና ዝተብሂሎም ቅዱስ ዮሃንስ ጳውሎስ ዳግማዊ ቤኔዲክቶስ መበል 16 ፍራንቸስኮን ኩሎም ኣብ መንጎ ወንጌልን ሓድሽ ነገራትን ናይዚ መዓታውን ድንቅን ዘመን ፅልዋ ዘለዎ ነጥቢ መለኮታዊ ምሕረት ከመልክቱ ናይ ኣጋጣሚ ኣይኮነን ቢሎም ድሕሪ መዓትን ሓድሽ ጅማሮታትን መበል 20 ክፍለ ዘመን ንኢየሱስ ክርስቶስ ክትስዕብ ክፍኣት ብኽፍኣት ከምዘይ ሰዓር ንጹር ንቕሓት የድሊ ከምቲ ኣብ ሰማይ ኣብ ምድሪ እውን ከምኡ ፍቕሪ ሕጊ ህወትን መገዲ እቲ ዝተሰቕለ መሲሕ መጋበርያ ድሕነት እያ እንክብሉ ብኣጽንዖት የተሓሳስቡ ካቶሊካዊ ባህሊ ነቲ ንኣእምሮን ቃላትን ኣህዛብን ዳግማይ ዘዕጥቕ ናይ ሓሶት ክውንነት ክቃወም ኣለዎ በቲ ጸላእቲ ክህሉ ከም ዘይክእሉ ዘስተውዕል ክውንነት ምሕረት ከምኡ እውን ኩሉ ሰብ ዋላ እቶም ዝቃወሙና ኣብ ጸገም ክንሪኦምን ክንራኸቦምን ዘሎና ሓው ወይ ሓፍቲ ምኹ ኣኖም ብዘረጋግፅ ሓቂ ክቃወም ኣለዎ ሓጢኣት ብርግፅ ከም ዘሎ ኣሚኖም ናይ ክርስቶስ ተበጅዖ ፍቕሪ ግን ዝሓየለ እዩ ፍቕሪ ክርስቶስ ንሓሳባትና ረብሓታትና ልምድታት ማሕበራትና መደባትናን ወፍርታትናን ብሓቂ ኩሉ መዳያት ህወትና ካብ ኩሉ በቲ ናይ ሓይሊ ባህሊ ዝተበላሸወ ንምንጻሕ ቃል ይኣትወልና እንክብሉ የጉልሑ ርእሰ ሊቃነ ጳጳሳት ኣብቶም ኣብቲ ኣኼባ ዝተኣከቡ ሰባት ኣብ ኣገልግሎት ሓቂ ና ምልዋጥ ሓደ ህዝቢ ንምቕማጥ ክእለትን ሓላፍነትን ጸጋታትን ከም ዘይሰኣን ኣስተብሂሎም እቲ ናይ ገዛእ ርእስኻ መጎስ ናይ ገዛእ ርእስኻ ክብርን ውሕጠት ምዕቃብ ዝብል ውጥረት ኣብ ስምዒትና ጽልዋ ክህልዎ የብሉን ክብሪ ኣምላኽ ክንደሊ ኣሎና እዚ ድማ ምስቲ ናይ ገዛእ ርእስና ዘጋጠም ኣይኮነን ኣብ ትሕትና በዓቲ በተልሄም ወይ ኣብ ውርደት መስቀል ክርስቶስ ዝበርህ ክብሪ ኣምላኽ ኩሉ ግዜ ከም ዘገርመና ገሊፆም በዚ መሰረት ኩሎም ሙእምናን ህወትና ካብ ጥርጣረ ባህልና ካብ ትዕቢት ትምህርቲ ካብ ርእየተ ዓለም ስራሐ ካብ ኣምልኮ ጣዖት መክሰብ ከምኡ እውን እደ ጥበብን ቁጠባን ካብ ንግዲ ሞትን ናፃ ንምግባር ክፅምበሩ ኣተሓሳሲቦም ካብቶም ዝፈጠርናዮምን እንሰርሓሎምን ውዳበታት ጀሚርና ኣብ ሱር ድኽነትን ዘይማዕርነትን ኩናትን ከባብያዊ ሓደጋታትን ዝኾነ ዘይፍትሓዊ መሓውራት ስልጣነ ነቃልዐ እንክብሉ ይዕድሙ ኣብዚ መንፅሪ ዝርእሰ ሊቃነ ጳጳሳት ልዮን እደ ጥበባዊ ምዕባለ መጋበርያ ብልሽውናን ኣዕናውን ምዝኸውን ዕጥቂ ክፈትሐ ኣለዎ መጀመርታ ኣብ ናይ ገዛእ ርእሶም ህወቶም መገዲ ብምቕያር ነቲ ካብ ኩሉ ሰብ ዝድለ ለውጢ ዘእምንን ተኣማንን ክገብርዎ ዝኽእሉ ተባዓት ፈለምቲ የድልዩና እንክብሉ ብኣጽንዖት ኣተሓሳሲቦም ሓልሃልታ ፈንጨገርን ተስፋ ምቁራፅን ዝነፍሑ ጥራይ ኣይኹኑ ሕልምን ራእይን ዳግማይ ዘጓሃህሩ ይሃልዉ እዞም ክልተ መገድታት ድማ ዘይቃዶ ምዃኑ ብምግንዛብ እቲ ሓደ ምፍልላይን ምግላልን ተስፋ ምቁራፅን ዝምግብ ክኸውንን ከሎ እቲ ካልኣይ ድማ ንመንግስቲ ኣምላኽን ፍትሑን ዘገልግል እዩ እንክብሉ ኣብሪሖም ኣብቲ ቦታ ናይ ዝነበሩ ካብኣቶም ብዙሓት ወለንቴናታት ዝኾኑ መንእሰያት ዓብዪ ተሳትፎ ኣፍልጦ ሂቦም መጻኢ ተስፋ ዘለዎ እምበር ስግኣት ከም ዘይኮነ ምልክት ኢኹም እንክብሉ ኣጽኒዖም ድሕሪ ሕጂ ነዚ ዘይኣምኑ ብዙሓት ኣብ መንጎ ዓበይቲ ይኹን ኣብ መንእሰያት እንተሃለዉ ብፅሞናን ብዘይ ዓውዓውታ እቲ ንፀሓይን ንኻ ካልኦት ከዋክብትን ዘንቀሳቅስ ፍቅሪ ክሳብ ሕጂ ተስፋ የለዓዓል ነዚ ምስክርነት መንእሰያት ናብ ሊባኖስ ኣፍሪቃን ስፓይና ናብ ዝገበሮ ሓርያ ጉዕዞ ብቐረባ ዝረኣይዎ ምዃኑ እውን የዘኻኽሩ ፍቕሪ የንቀሳቅስ ንቅድሚት ይድርኸና ካብ ድቃስና የበራብረና ከምኡ እውን ሓድሽ ፀዋዕታ የነቃቅሕን ተባሕት ክንከውን ይፅዋዓናን በዚ ድማ ንርእስኹም ምሉእ ብምሉእ ክትህቡ ኣይትፍርሑ ካብ ነፍሲ ወከፍ ኣዝዩ ፀቢብ ናይ ዋንነት ስምዒት ንላዕሊ መርበባትኩም እናስፋሕኩም ናይ ብሓቂ ካቶሊካዊ መንፈስ ክፈቱ ምንቀሳቀስኩም ጉጅለታትኩም ማሕበረሰባትኩም ካብኡ ናብ ምሉእ ክውንነት ክትኣትዉ ዘኽእለኩም መበገሲ ይኹን እንክብሉ ፀውዒት ኣቕሪቦም በዚ ስምዒት እዚ ካብ ዝተፈላለየ ባህልን ስምዒታትን ድሕረ ባይታ ዘለዎም ኣሕዋትን ኣሓትን ብፍላይ ካብቶም ዝደኸዩ ዝፈልያኩም ነገር ተቃወሙ የግዳስ ምስ ኩሉ ሰብ ክትራኸቡ ካብ ገዛእ ርእስኹም ውፁ ኣብ ኩሉ ኩርናዓት ዓለም ብፍላይ ኣብ ወሰናስን ኣብቶም ዝሳቀዩን ሰባት ስልጣነ ፍቕሪ ንምህናፅ ክሕግዙ ድልዋት ዝኾኑ ሰባት ክትረኽቡ ኢኹም ኢሎም እዚ ፍቅሪ እዚ ከይንኪ ኣጠንቂቖም ኣብ ፍቅሪ ምግዳድ ሰረተ ሓሳብ ምስራፅ ምስዳዕ ምትላልን ምዕሳብ ፈፂሙ ከምዘየለ ኣስሚሮም ፍቕሪ ኣብ ናፅነት ኣብ ሓቀይና ርክብን ኣብቲ ለጋስ ሕያብን ገዛእ ርእስን ጥራይ እዩ ዝህሉ እንክብሉ ብኣፅንዖት የተሓሳስቡ ቅዱስ ኣቦና ንመንእሰያት ዓለም ሎሚ ብክርስቶስ ብምፅናዕ ኣብ ልዕሊኡን ቃሉን ብዝስማዓካ ስሕበትን ምስ ቤተ ክርስትያን ምዃንካን ዘገርም ከም ዝመስል ኣስተብሂሎም ንብዙሓት ሎሚ ክርስትያን ምዃንኩም ባዕሉ ዘገርም እዩ ምስ ናይዚ ግን ብዘይ ረኣዩለይን ስምዑለይን ቃል እግዚኣብሄር ካባኻትኩም ተሰምዐቢሎም ነቲ ቅዱስ ጳውሎስ ናብ ማሕበረሰብ ተሰሎንቄ ዝፀሓፉ መልእኽቲ ብምጥቃስ እምነትኩም ብኣምላኽ ናብ ብዘሎ ስፍራ ወፂኣ ኣላ እምበር እታ ቃል ጎይታስ ካባኻትኩም ኣብ መቄዶንያን ኣካይያን ጥራይ ኣይኮነን እተሰምዐ እሞ ክንዛረበሉ ኣየድልየናን እዩ ምስ በሉ እዚ ናይ ቁፅር ጉዳይ ኣይኮነን ዋላ እኳ ኣሸሓት መዛንኹም ኣብ ቶም ኣብ ዓለም ካብቶም ኣዝዮም ዓለማውያን ዝቕፀሩ ሕብረተሰባት ጥምቀት ክደልዩ ምርኣይ ዘሐጉስ እውን እንተኾነ ግን ጉዳይ ናፅነት እዩ ምክንያቱ ሓቂ ኣብ ናፅነት ጥራይ እያ እትርከብ እንክብሉ የጉልሑ ቅዱስ ኣቦና ቅድሚኦም ዝነበሩ ኣርስተ ሊቃነ ጳጳሳት ኣብ ዝተፈላለየ ኣጋጣምታት ቤተ ክርስትያን ኣብ መስዳዕ ዘይኮነስ ብማራኽነት እያ እትዓቢ ዝበልዎ ብምዝኽኻር ሰባት ኢና መብዛሕትኡ ግዜ ድማ ብድሩትነትን ሓጢኣትን ንልለ እንተኾነ ግን ከም ውልቀ ሰባት ይኹን ከም ማሕበረሰብ ኩሉ ግዜ ዘዕብየና ጎይታ እዩ በዚ መተባብዕ እዚ ቅዱስ ኣቦና ነቶም ዝተኣከቡ ኩሉ ግዜ ንቤተ ክርስትያን ኣፍቅሩ ከምኡ እውን ሓድነት ናይቲ ክርስቶስ ዝበፅሐኩምን ናብ ገዛእ ርእሱ ዝስሕበኩምን ማሕበረሰብ ኣፍቅሩን ሓልውን ደጋጊምካ ንቤተ ክርስትያን ወትሩ ኣፍቅራ ምባል ግቡእ እዩ ክቡራት ኣዕሩኽ ሓድነት ኣፍቅሩን ዓቅቡን ቢሎም ነቶም ኣብቲ ቦታ ዝነበሩ ሰባት ጎይታ ዝመሃሮ ጸሎት ብሓባር ክደግሙ ቅድሚ ምዕዳሞም ኣብ ነፍሲ ወከፍ ማሕበረሰብ ክርስትያን መሰረታዊ ባእታ ጸሎት ምዃኑ ከም ዘዘኻኸሩ ዜና ቫቲካን ኣፍሊጡ
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካቴድራል ከተማ ሪሚኒ ምስ ሕሙማትን ኣካለ ስንኩላንን ኣብ ድኽነት ምስ ዝነብሩ ሰባትን ብሓገዝ ማሕበር ካሪታስ ተራኺቦም ብዛዕባ እቲ ኣምላኽ ንዓታቶም ዘለዎ ፍቕሪ እውን ኣዘኻኸርዎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ኣብ መበል 47 ጉባኤ ዕርክነት ህዝብታት ዝተሳተፉ ድሕሪ ምርኻቦም ምስ ሕሙማትን ኣካለ ስንኩላንን ከምኡ እውን ኣብ ድኽነት ምስ ዝነብሩ ሰባትን ብሓገዝ ማሕበር ካሪታስ ንምርኻብ ናብ ካቴድራል ሪሚኒ ተጓዕዙ ርእሰ ሊቃነ ጳጳሳት ነቲ ርክብ ዘለዎም ምስጋና ክገልጹ ኣብዚ ካቴድራል እዚ ኣብ ቤትኩም ኢኹም ዘለኹም ክብሉ ኣመልከቱሎም ከመይሲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንሕሙማትን ንድኻታትን ንስንኩላንን ኣብ ማእከል ብምምጻእ ንምሕዋይን ንኽብረቶም ዝበቅዕ ህይወት ንምምላስን ኢሉ ሓንጎፋየሉ ተቐቢልዎም እዩ ክብሉ ኣተባብዕዎም በዚ ከምዚ ድማ ፍቕርን ማእለያ ዘይብሉ ምሕረት ኣምላኽን ኣርኣዮም እዞም ሰባት እዚኣቶም ነዚ ትምህርትታት እዚ ምስ ረኣዩን ምስ ሓወዩን ንጐይታናን መድሓኒናን ኢየሱስ ክርስቶስ ሰዓብዎ ምስ ማሕበረሰቡ ድማ ተጸንበሩ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ነዚ ኣብነት እዚ ክስዕቡ ተማሕጸንዎም ጐይታናን መድሓኒናን ኢየሱስ ክርስቶስ ከሕውየናን ይቕረ ኽብለልናን ክንፈቕደሉ እውን ተጸዊዕና ኢና بدحريو اب بيتا خريستيانو بحبار كنمل على استتسوعينا اينا الزخاء ونجيل ناب كلو سابن مبصاح زتا فترة محبريو كبلو تلابو رسالي كان باباسات نزاب قمت بمئتاو نخلاتهم اب هيوات بيتا خريستيان مالت اب سبخا اب محبرات كموون اب تقبالن اقل قلوتن بنتفت بمستاف نقويتا سعابو كبلو تلابو أبزهم موت الزينا نتعبي فقر أملاخ النمهار إن رئيون كلاتنا دقون أحواتون أحاتون مخواننا دما أين زنغ سبخاوي محبر كاريتاس نايكة تماري ميني نتوم أبتخباب الزلو أزيوم تنك أفتسباتن محقازن نمكن خانن تفلالي أقل قلوتاتي هبزلو محبريو غلق أبتزكاي دو تبقسوتات دما ناي مقبن ناكشنة أقل قلوت أب حقوتاتن إنو حقوتاتن أقل قلوت بيت ما أسرتي كموين أب قدناتات نزرق كبو مدقافي التقالل بسو أبونا نيكول أنسيلمي بابا السبخاري ميني نرسالي كان بابا ساتاب زغربو وقال نتي نسبخاهم بمنفساو مداي زن نقاقحو أحازات زكيروم كاب كلتا منسيات ساندرا ساباتينين ألبرتو مارفيلن كسا عركنتتي كابريميني زمتسا كاهن مسرات سبخاو محبر كدوس يوهانس مبال عسران سلستان زنبرة أقل قال أملاخ أوريست بنزيون قليزوم نتو ما بهيوتو ما تسقام اوان زحلفو كاب حمام كسا عوالفن ما أسرتن زقاتموم بزوحات حواتن حاتن متبابعي دمايو زنبرة كبلو مسكرو بسون نتو ما سعبهم قويتانان مدحانينان يسوس كريستوس نزوم سبات زياتهم كتكان اخنوهم يدليا كمالو كبلو دما تلابوو بسو ابونا انسيلمي نرئسالي كان باباسات ليون كم زمل كتولوم ات كاتيدرال كلتا قدست كرستات كم زحازة قلصو حادة ناي كدوس نيكولاس بعال باري ابكتسالي كمناو زررب نخن الساتف اقات عمزخفتلنا كمون دم كدوس يوهانس باولوس داقما وزحازة علبة ابتريت سئلي رئسالي كان باباسات بويتيوا مسحادة منسي روبرت بروفوست زتقال الكرستات يرئ اللوبلو عمو داتا بسو ابونا انسيلمي نرسالي كان باباسات بمت امامانن بتصمدون نزعابي عيوزين خطفتصمو كنحقزكم ندلينا نحناون مساخاتكم كم بيتروسن نيسوس ندلينا نحاد حدنا دما كنفاقر ندلينا اب صدرا بيتنان اب هاجر سبكتنان اب عالمن كنبر ندلينا الزناي فقر بهاجي يبارخنا كبلو دما ملختوم دمدمو كبراتن كبرانن سماعتنا ازي زينا فاتيكان ايو رسالي كان باباسات ليون مبل عصر تربعة زحالة فقدام الى تسران كلتا النحاسة عبسان مارينون ريمينين ناي حدا معال تقو سنتاو مبصح دحر مكيادوم عم مدم دمتا ناي تمدب عبز عرقو مسوات قداسي امنات كدوس بيتروس ناي تي ناقل قلوت تقبلنا يوزلنا تصوعتا مسرت مخانو الزخاخيروم أسر أسر تندك سبن مقلقال سقاز لبسا قويتانان مدحانينان يسوس كريستوس التمسيح بمسعاب ناقل قلوت تسوعنا لنا بلو رسالي كان باباسات ليون مبل أسر تربعته زحالة فقدام مشت أبو دباويت كتماري ميني إيطاليا مسوات قداسي عريقوم أبري بابليكاوي تاقر سان مارينو زجمرن مستساتفت أخيبا أركنت هزبتات ريميني زترا خبلون أقات عميتات بمنبارو دما ناي حدا معال تقو سنتاو مبصاح أكايدوم كدوس أبونا أبتزكا فلوسب كتك الأملاغ نتي كدوس بيتروس نيسوس كم كريستوس اتمسح جيرو بمقبال زنبرو أمنت بمزكار سبكتهم جمرو رسالي كان باباسات ليون كم زغلصو غويتانان مدحانينان يسوس كريستوس التمسيح زل عالم اولود ابو مخوانو سلئنا امن هيواتو منت بزوحات بجا غيرو كغلغلن هيواتو احليفو كهبن ناب عالم التلاك مخوانو سلئنا امن دماينا بلو اسعب ابيلوم دما قدوس النتوم اب قالات قدوس بيتروس يبلو نتا بحاغوسن تسفان اتملان حقي افلطون هبلو ناب هيوات زمرح منغد دما نركبينا زخا منغد دينايتي نغزار سون دك سبك غلغل زوفه املاخ يبلو رسالي كان باباسات ليون قصيلوم نتغويتانان مدحانينان يسوس كريستوس مفاتح منغست املاخ ن بيتروس زوفه لو منغدي خردو كم زلونا غلصو زخا اب بيتا خريستيان سلطان اغلغلوت مخانو زر املكت يبلو باباساتن كهناتن تراي زيكونس نفس وكف تطمق سب بحاطياتن صعبيناتو نتاسره نزخونه يخون سب كحقوف كقربون كقبلون حراكوصون يقرا كبللون تصوعو يبلو رسالي كان باباسات ليون وسيخوم نابتي تعامت اينا مقابي نتس عادق إليا كيم كاب سلطانو كمتوقده زارب كفلي نباب بلوي كيدان ملس بمبالد ما زد ما نحاد حدنا بفتحي مساري حمدحان ما انتخن كوون كم زلونان كلو وهبات عملاق مخانون زبل تمهرتي كم زقربلناون استنتنو رسالي كان باباسات ليون اسعيبوم اتي بقدوس باولوس اب كالاين باب تغلص امدب املاخ دما نعانا زيردا مخانو عملكيتوم زمدبات زي التحلاله كم مخانو بمخنيات تبد حريو زلو تفلالي كونتات زي كونس كاب كلو عقمنان تصبيتنان زبلص اصوار زطف عبي فقرو مخانو كم زخونه غلصو ازي كن اللابس وتصوعنا ملكوتاو فقرو عبتي كنعنان لكسن حياونتن حزبي زوبا رومانيا تنصباري قويركب كدوس عبونا كمز غلصو اتخبابي نعرفتن مزناق عنتراي زي كونس نمنفساو النتوين تقبال النت كهلو اتبابعو رسالي كان باباسات ليون قصيلوم عبتي ناب موداتا زقربة ناي كرمت عرفتي ممنان نناي عرفت جزي نافاح مبالن متفاين كمرح كي فقدلو عب كندوس نتاقات عمتا تقيموم مس عملاخن كالوت سباتن عب عميقن نفسنا حق اينا من رخابن عرفتن كرخبو تلابو كريستيانا ومحبرسب كم ولك سباتن تقواماتن عم مقبالا قايشن تذكروتاتن كموون نرديتن نقبرسن ناين قربات بمخان نزو تذكروزي كتبابعو كم التصوعو الزخاخرو الزخا مستوم عرفتن ناس عقزين زدليو زمس وطراي زي كونس مستوم كاب عدوم رحيقوم عقبان مقبن رديتن زدليو بسقام بنفسن زقو سلوون زملكتيو كبلو عملكتو رسالي كان باباسات ليون مبل عصر تربعته نتو ما مسوات قداسي تساتفو مؤمنان دما سلتيز قبرو تقبال قدمي ممسقانوم نعم مالادنت قدست دنقل ماريامن حلو تقدسانن قدمي ممسقانوم نايتس ألوت حادنت نمسمع تبعاتن موسان كهلوام صاوعي تقريبوم
1: كبراتنا كبران سمعتنا سلام كتتالكم نمسكن مدباتنا بجاكا براديو بفيسبوك بمربب حبريتا فاتيكان نيوز كفليرتر عبالكم كتكتاتلو كم التقلون كم ونناي إيميل أدراشانا تي IGRINO@spc.net/bva مخانو نحبر ريتوكم أي فلينا نبل ناي لومي مدب فنونا أبزي الزازم أبنت بحمد فنو كساب نراقب بدحان سلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس

0: ዘት ሓንጎልን ዘለዎም ሰባት ንምድጋፍ ዝኽተሎ ኣገባብ ዘመልክቱ ክብርታት እዮም ከም ዝበሉን ቅድሚ ልዕሊ 4 ዓመት ኣባ ማርሴሊኖ ካሳስ ፑዌንተ ዝመስረትዎ ካብ ሽዑ ጀሚሩ ክውን ዝኾነ ናይ ኣእምሮ ስንክልና ዘጓነፎ ሰብ ዘለዎ ስድራ ቤት ብዘይደገፍ ክተርፍ የብላን ዝብል ሕልሚ ከም ተበገሰን እቲ ዘይመንግስታዊ ትካል ግብረ ሰናይ ንልዕሊ 2600 ሰባት የገልግል። እዚ ድማ ርእሰ ሊቃነ ጳጳሳት ሊዮን ኣብ ወርሒ ሰነ ናይዚ ዓመት ኣብ ስፓይን ኣብ ዝገበርዎ ምብፃሕ ፍቕሪ ክርስቶስ ኣብ ልዕሊ ኣሕዋትናን ኣሓትናን ይላበወና ንድርኺታቱ እንህቦም ግብረ ሰናይን ሓልዮትን ድማ መርትዖ እምነትና እዩ እንክብሉ ዘስመሩሉ ሓሳብ ኣብ ግብሪ ዘውዕሎ እዩ። ንኣባላት ፌደራላዊ ማርሶዴቶ ዘስምዖም መደራብ ዝዛዘምሉ እዋን ነቲ ጉጅለ ኣብ ቀጻሊ ስርሖም ንእተሰኒዮም ንሓለዋ ቅድስት ድንግል ማርያም ኣማዕቂቦም ኣብዚ ዓበይን ከቢድን ፀገም ዝመልኦ ህሞት ከተባብዓኩምን ኩሉ ግዜ ኣጠማምታኹም ናብ ጎይታ ከተቕንዑ ክትሕግዘኩምን እቲ ናይ ግብረ ሰናይ ፌደራላዊ ትካልኩምን ቤተ ክርስቲያን ይኹን ንሕብረተሰብ ሓቀና መወከሲ ነጥቢ ኮይኑ ክቕፅል እግዚኣብሄር ይባረኽኩም ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሃገረ ቫቲካን ምስ ኣባላት ወተሃደራዊ ስርዓት ፖርቹጋል ኣብ ዘካይድዎ ርክብ ክልተ ካብ ዝዓለም ብሞት ዝተፈለዩ መንእስያት ወተሃደራት ፖርቹጋል ዘኪሮም ንኩሎም ኣብቲ ርክብ ዝሓበሩ ዓዶምን ልዕልና ሓግን ህወትን ድሕነትን ዜጋታቶም እናሓለው ኣብ ጎይታ ክፀንዑ የተባብዑ። ቅዱስ ኣቦናን ኣባላት ወተሃደራዊ ስርዓት ፖርቹጋል ኣብ ዘስምዖም መደረ ደቂ ሰባት ርእሰ ብቕዓት ከም ዘይብሎም እናፈለጡ ተልእኾኦም ብትሕትና ንምፍፃም ኣብ ጎይታ ሓይሊ ክረኽቡ 24 ነሓሰ ኣብ ሃገረ ቫቲካን ኣብ ዘካይድዎ ርክብ ተላብዮም ነፍስ ወከፍኩም ልዑላውነት ዓድኹምን ልዕልና ሓግን ናይ ምክልኻልን ድሕነት ዜጋታትኩም ምሕላውን ካብ በደል ምክልኻልን መዓልታዊ ክቡር ተልእኾ ኣለኩም ቢሎም ዕለት 21 ነሓሰ ካብዚ ዓለም ብሞት ዝተፈለዩ ክልተ መንእሰያት ወተሃደራት እውን ዘኪሮም ንኩሎም ኣባላት ክርስትያንን ዘይክርስትያንን ናይ ኣጋር ሓይሊ ኣየር ሓይሊ ባሕሪ ሃገራዊ ሓለዋ ሪፑብሊካንን ሓይሊ ፀጥታ ህዝባዊ ድሕንነትን ኣብ ፖርቹጋል ሰላምታኦም ኣቕሪቦም ከም ሕያዋይ ሳምራዊ ሓገዝን ምሃብ ብልግሲ ኣብ ጎዳና ተዋፊሮም ኣብ ኣገልግሎትን ከለዉ ሂወቶም ንዝሰኣኑን ንቤተሰቦምን ንጎይታ ከም ዘማዕቐቡን እዞም ክልተ ወተሃደራት ኣብ ፅርግያ ንሓደ መራሒ ናይ ፅዕነት ማኪና ነታ ዝነበራ ማኪና ጎማ ተባላሽዎ እናሓገዙን ከለዉ ብመኪና ተሃሪሞም ከም ዝሞቱ ዘኪሮም ኣባላት ወተሃደራዊ ስርዓታዊ ስልጣን ቅድሚ 60 ዓመት ኣብ 1966 ዓመተ ምሕረት ምምስራት ሃዋርያዊ መስተናብር ኣብ 1981 ዓመተ ምሕረት ናብ ወተሃደራዊ ስርዓት ምድያቡን ቅድሚ 25 ዓመት ቀዳማይ ጳጳስ ንሓይሊ ምክልኻል ፖርቹጋል ምስያም ሓወይሱ ተኸታታሊ ዝኽርታትን ምፅምባል ኣብ ሮማ ንግደት ኣብ ዘካይድሉ ዘለዉ እዋን ምስ ቅዱስነቶም ኣብ ሃገረ ቫቲካን ከም እተራኸቡ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ኣብ ዘስምዖም መደረ ነቶም ክርስትያን ዝኾኑ ንዚ ናብ ሮማ ዝገብርዎ ንግደት ከም ዕድል ውልቃዊ ምሕዳስ ክጥቀምሉን እምነቶም ክሕይሉን ፀውዒት ኣቕሪቦም ነቲ ቅዱስ ጳውሎስ ኣብ መልእኽቲ ናብ ሰብ ኤፌሶን ብጎይታን ብፅንዓት ሓይሉን በርትዑ ደጊም ሕቆኹም ብሓቂ ተዓጢቕኩም ድርዒ ጽድቂ እውን ተኸዲንኩም ደውበሉ ዝበሎ ጠቂሶም ምትብባዓከምኡ እውን ከምቲ ኣብ ቅፍርናኸም ዝነበረ ሓለቓ ምእቲ ንኢየሱስ ነቲ ዝሳቀ ዘሎ ኣገልጋሊ እዩ ክፍውሶ ዝሓተቶ ኣብ ፊት ክርስቶስ ክቐርብ ደቂ ሰባት ርእሰ ብቕዓት ከም ዘይብሎም እምበር ካብኡ ንላዕሊ ዝኾነ ነገር ካብኦም ዝሰግር ነገር ከም ዝምናዩ ካብ ምፍላጥ ምዃኑ ኣስተብሂሎም ኣብ ጎይታ ክሕይሉ ክፀንዑ ተማሕፂኖም ንህወት ክብርታት ኣፀቢቑ ይፈልጥ ነይሩ። ማለት ተኣዛዝነት፣ ስነ ስርዓት፣ ርእሰ ምክሓድ፣ ተኣማንነት፣ ምሕዝነት፣ ተወፋይነት፣ ሓላፍነትን ትብዓትን እንክብሉ ገሊፆም እዚ ወተሃደር እዚ ኣድላይነት ኣምላኽ ዝተሰቆሮ እዩ። እቲ ሓለቓ ምእቲ ብኸመይ ንመሰረታዊ ስርዓት ዋጋ ከም ዝህቦን እዚ ሸነኽ ማዕታዊ ህወቱ ምስቲ ጎይታኡን ኣምላኹን ንምዃኑ ዝተኣመነሉ ናዝራዊ ኢየሱስ ዘለዎ ርክብ ክርድኦ ከም ዝደረኾን ከም ዝሕብር የስተብህሉ። ርእሰ ሊቃነ ጳጳሳት ብሓደ ወገን እዚ ወተሃደር ስልጣኑ ይፈልጥ ነይሩ፣ በቲ ካልእ ድማ ኣብ ቅድሚ ወልደ እግዚኣብሄር ሓይሊ እምነትን ትብዓትን ትሕትናን ኣርእዩ እንክብሉ ብኣፅንዖት ገሊ ገሊጾም በሐቂ ሓደ ሰብ ክሳብ ክንደይ ሓላፍነትን ሓያልን ይኹን ብዘየገድስ ክሳብ ክንደይ ዘይንቀፍን ይኹን ኩሉ ግዜ ድምፂ ኢትኣላውነትን ዘለዓለማውነትን ዘለዎ እዩ እንክብሉ ኣስሚሮም ሕጂ እቲ ኢትኣላውን ዘለዓለማውን ብኢየሱስ ክርስቶስ ኣብ ኢድና ኣሉ ውህበት ጎይታ እያቶም ኢሎም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ነቶም ኣብ ሓይሊ ምክልኻል ሓዋርያዊ ኣገልግሎት ዝፍፅሙ ካህናት እናሓሰቡ ቤተ ክርስቲያን መንፈሳዊ ዕቤት ወተሃደራዊ ኣባላትን ኣባላት ሓይሊ ፀጥታን ብኸመይ ከም እትህቦም ኣስተብሂሎም ንኩሉ ሰብ ብሓጎስ ክቕበሉ ክሰምዑ ቃል ኣምላኽ ከቕርብሎምን ብስም ክርስቶስ ኣብ ምፅምባል ምስጢራትን ንነፍሲ ወከፍ ሰብን ስድራ ቤቶምን ከሰኒዩን ኣተባቢዖም ካብዚ ፍሉይ ኣገልግሎት ዝፍረ ውልቃዊ ዕብየት ኣብ ልምምድ ክርስትያናዊ ህወትን ምሕያል መንፈስን ኣካልን ናይቶም እተገልግልዎም ወተሃደራውን ፀጥታውን ሓይልታት ከምፅእ እዩ ብምባል ስለ ኣገልግሎቶም ብምምስጋን ንቤተ ክርስትያንን ንሃገርን ዘለኩም ፍቕሪ ምስክርነት ምፅንናዕ ዘምፅእን ተስፋ ዝህብን ኣልባስጥሮስን እዩ ብምባል መደረኦም ኣዲና ቅዱስቲ ድንግል ማርያም ዘፋጢማ ንኩሎም ኣብ ተልእኾኦምን ኣገልግሎቶምን ከተሰኒዮም ብዘቕርቦ ጸሎት ዛዚሞም ርእሰ ሊቃነ ጳጳሳት ልመበል 14 ብምክንያት ምጅማር ሲነዶስ ናይ ኣብያተ ክርስትያን ሜቶዲስትን ቫልደዝን ናይ ቅዱስ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ናይ ቅዱስ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ኣብዞም መሓላለፎ መልእኽቲ ሰላምታኦም ኣቕሪቦም ብፍላይ ድማ ብዛዕባ ሰብ ስርሑ ኣስተውዕሎ እንከስተንትኑ ልቢሰብ ንድሕሪት ክመልስ ብዘይምፍቃድ ክስጉም ኣድላይ ምዃኑ የጉልሑ። ርእሰ ሊቃነ ጳጳሳት ልመበል 14 ኣብቲ ናይ ቅዱስ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ብይብፃሕ ናይ ከተማ ፒነሮሎ ሰባኻ ጳጳስ ዳርዮ ኦሊቬሮ ኣብ ዘመሓላለፎ መልእኽቲ እቲ ዕለት 22 ነሓሰ ኣብ ሰሜናዊ ኢጣልያ ዞባ ፒሞንተ ኣብ እትርከብ ብከተማ ቶር ፔሊዝ ዝጀመረ ሲኖዶስ ኣብያተ ክርስትያናት ሜቶዲስትን ቫልደዝን ሰናይ ትምኒቶም ገሊፆም ቫልዚያዊት ወንጌላዊት ቤተ ክርስትያን ኣብ ኢጣልያን ስዊዘርላንድን ደቡብ ኣሜሪካን እትርከብ ክፍሊ ፕሮቴስታንት ቤተ ክርስትያን ኮይና ምስ ሜቶዲስት ወንጌላዊት ቤተ ክርስትያን ዝተወሃሃደት ከም ዝኾነትን ሲኖዶስ ሕብረት ሜቶዲስትን ቫልደዝን ኣብያተ ክርስትያን ካብ ዕለት 22 ክሳብ ዕለት 26 ነሓሰ 2026 ዓመቶም ምሕረት ኣብ ቶር ፔሊዝ ዞባ ቶሪኖ ይካየደ ከም ዘሎን እቲ ጉባኤ ኣብ ዘካይዶ ሲኖዶስ ብዛዕባ መጻኢ ቀዳምነታቱ ክዘራረበን ክውስንን ዝተፀውዐ ኮይኑ እቲ ሲኖዶስ ሰላም፣ ማሕበራዊ ፍትሒ፣ ኤቁሜናዊ ምትእስሳር፣ ሰብኣዊ መሰላት፣ ምክልኻል ተቃላዕቲ ሰባት፣ ዘላቕነት ከምኡ እውን ኣብዚ ናይ ሎም ዓለም ክርስትያኖ ምስክርነት ዘጋጥሞ ብድሆታት ዝኣመሰሉ ሰፊሕ ጉዳያት ክድህስስ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ቅድሚ ምኽፋት ንጥፈታት ሲኖዶስ ኣብ ዝነበረ መዓልቲ ማእከላይ ዝክረ ነገር ዝነበረ ዛዕባ ሰብ ስርሑ ኣስተውዕሎ ኣብ መልእኽቶምን ከስተንትኑ ኣብ ቅድሚ ብድሆ ስነ ኣሃዛዊ ሰውራ ክርስትያን ነቲ ብኣርኣያን ብኣምሳልን እግዚኣብሔር ዝተፈጥረና ፅነት ሰብኣውነት ብሓባር ክምስክሩ ዝተፀውዑ ምዃኖም ከስተውዕሉ ተላብዮም ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓወድ መልእኽቲ ጠቂሶም እደ ጥበብ ንልቢ ወዲ ሰብ ንድሕሪት ክመልስ ብዘይምፍቃድ ምምዕባል የድልቢሎም በዚ ተስፋ እዚ ድማ ውህበት መንፈስ ቅዱስን በረኸት ጎይታን ኣብ ልዕሊ ሲኖዶስ እምሕፀን ኢሎም። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ መበል 47 ጉባኤ ምሕዝነት ኣህዛብ ሪሚኒ 2026 ዓመተ ምሕረት ተረኺቦም ዘስምዖም መደረ ኣንጻር እቲ ዳግማይ ክንዕጠቐ ዝደሊ ናይ ሓሶት ክውንነት ሓቀይና ክውንነት ምሕረት ንክግበር ፀውዒት ከም ዘቕረቡ ናይ ዜና ቫቲካን ዋና ሰናዳኢ ኣንድሪያ ቶርኔሊ ነቲ ቅዱስነቶም ዘስምዖም መደረ ኣማእኪሉ ኣብ ዘቕረቡ ርእሰ ዓንቀጽ ዜና ቫቲካን የስተብሕል። ኣንጻር እቲ ንኣእምሮን ቃላትን ኣሕዛብን ዳግማይ ዘዕጥቕ ናይ ሓሶት ክውንነት ሎሚ ካቶሊካዊ ባህሊ ጸላእቲ ክህልዎ ዘይክእል ናይ ምሕረት ክውንነት ከቐምጥ ኣለዎ። ኩሎም ሰባት ዋላ እውን ተጻባእቲ ኣብ ዓይኒ ክረኣዩን ብሓቂ ክትራኸቦም ዝግብኦም ኣሕዋትን ኣሓትን እዮም። እዘን ቃላት እዚኣተን ርእሰ ሊቃነ ጳጳሳት ልዮን ኣብ መበል 47 ጉባኤ ምሕዝነት ኣህዛብ ሪሚኒ 2026 ዓመተ ምሕረት ዕለት 22 ተሓሳስ ተረኺቦም ንተጋባእያን ብፍላይ ድማ ነቶም ንተዓብ ናይ ሞ مودات حقای متخاب ریمینی هیاوز گابرو باعث عادت قطر من اسیاد کابتا مکرو دحنت حرنت متخاب زمتو زیت زاربوان علت نتی کون نت ملکت رای زای کنس بقدام نت لعقلون نت زلنا عیون ان نبرن زلنا کون نت کن رئز عدم ای درا کد مبعان اربعت عمد کد شوهان سپالوس داغ ماوی عبت آخر باب زسم عام داره عبت نصب علو عبت تاریخ عالم معطاوی همتات انقبلو زغلات و من رخاب محزنات اب منغو هزبتات زعام السلوك علات زلو وصباقه كم زغلوحون لومي اهقراو كونتات كابتش عوزنا برا زيادة زيو حسن زي ترقا قطعن ايو كترو من ناوسا هز خايد زلو قجتات قطعلي قبل عل سلامو يان سباتن هز عاناتن حادة سبب زعبا كان زي كرين نترايك حاسب اللو كوم اون اتان مزوحات هاقرات ننبسن غزا رسن داقماين معتاق كاب غزيان هاب غزي زعبي حابت غنزب زو فراز زلوع زخلو أبزغات أمام رساليكان باباسات نتحادة عينت مدرابة عزي كونس مسكلاو مغادي ناي ركباتن زتان كخوون زلو متخيقاب يذكرو إزي ناي حلفنات ساعات إيو انكبلو دمار رساليكان باباسات أبزس معومدارة كمزس مورولون لو مدحري ناي مبال أسرا كفل زمان معات نخرستوس مسعاب مالت كفقات نخفقات ككالس كمزي كإل ملوء بملوء مفلات مالت إيو إتي انكو مالسي كريستيانو مالسي فقري إيو مغادي مدحان بتزت سقلا مسيح زت سنية سلزد مع نتعم لومي بسم حادز جمة كون النتر سالك أنا ببساط اللي ما بعصر تربحته حسوت إن قبلون مجلات الدحر زي بالولو نعمران قالتن أحزاب نداق ما يزعتقو كاتوليكا وبحال بحق أين كون النت يبدهم تي كون النت محرات صلاتك هلو زي كلو كلهم سبات دم ولا أون تتعبعتي أب عين خرا عين بحق خطر راقب من زقبهم أحوات أحاتن إيوم سلازي نحباروي هوت داك سبات كابت رتار حران موطاء كاب أمل خطعوت مقصب كام أوون إدات باباون كتباون كاب نقد موتن محرار بجبوت كالز آتو تبعات فلمتي يد ليو رساليكان باباسات الليون أبسور دخناتن زي معريوناتن وقئن كبابيا وحادقاتاتن زلو زخونة زي فتحاو زمدناتات سلطان ككالا عيسوعو ازي كابك قدامي تمعالتر اساليك انا بسنوم عطحيزوم زعبا زي تعطقان عطق ازا فتحن سلام زي تزاربو تكا قدس بيتروس حيالن قطعلن تساوعي سلزخونة زي دما كما معقان محابراون بولوتيكا ونتساتفو كلهم كاتوليكاويان نمغمغام كوساد يقب بفلاي رساليك انا باباسات نتقابا يان ريميني كلتش عنسران شدستان عمتا محرات اب قدميم كلو زخل حادقا كيف رهو ننبسوم اب مسمر تو كاب كل عزيز أبيب ناي وان نتسمعتن لحالي متسسار كسفحو كعدمو اون اقداسي ايو نقجلتاتن محبر سباتن من قصقاساتن حدنتن حرنتن كاب زتفلالي باحلن سمعتاتن دحرابايتا زلووم احواتن احاتن بفلاي كاب دخاتاتن مرحاق الزدالي زقوانا يخون نقرب مكوام نابملو كون نتز درخو كخونو اللووم ابمود داعتا فقري نابنات سنت أبيها وركبن أبلغس زمالو هياب كزا رأسخان تراي سلزولو أب فقري مقداد من زحرية عالم وي معصاب فتسمو يلون زبل مزخا آخر رسالكان باباسات كان اسمرولو أقداس مقانو بمزخ خار أندريا تورنيلي زقربور ساحنكات يزازم
1: كبراتن كبرانن سماعتنا ازت كتاتلو زلهم زينا فاتيكان مدب قوانقوا تغرينا ايو اتي كابي صحفت وانا صحافي قدست منبر زوصه اب اكس مراخه ببزحان زتزرغه مغلص كم زملكتو نتي ابزتن سلامن زتكرت لهون مفصام تمال الى 25 تنحسه ناموسكو زبصحو صحافي ناي وصاير كبات قدست منبر مسهاغراتن احغراويان ودباتن بزولي كباباسات غالاغر مدباتوم كم زجمرو عملكيتو مسابة سلطان هاجر روسيا مستوكلت منبر باتريار كورتودوكساوي توهدو بيت خريستيان موسكون كاتوليكاويان مئمنانن ركباتا مكياد بسرح تحوزات زخونو معالتتات يصب يوم دما اللو زمدباتنا يبزولي كباباسات بور ريشارد غالاغر صحاف ركبات قدست منبر مسهاجراتن احقراويان ودباتن نافدرالاويت هاجر روسيان مبصاح زقربة وطنيوز نبره بزولي كباباسات غالاغر تمالنا موسكو بزيحو مالو بعلات إسران شمونتن حسد ما نابروما كمل لسو يوم ሎሚ ሶሉስ ዕለት 25 ነሐሰ ብፁዕ ሊቀ ጳጳሳት ጋላገር ምስ ሰርጌ ላቭሮቭ ሚኒስተር ጉዳያት ወፃኢ ፈደራላዊት ሃገረ ሩስያ ክራኸቡን ቀጺሎም ድማ ምስ ኣቦ መንበር ክፍሊ ርክባት ወፃኢ ኦርቶዶክሳዊት ቤተ ክርስቲያን ናይ ሞስኮ መንበረ ፓትርያርክ ዝኾኑ ብፁዕ ሜትሮፖሊሳዊ ሊቀ ጳጳሳት ኣንቶኒ በዓል ቮሎኮላምስ ክራኸቡ እዮም። ጽባሕ ሮቦዕ ዕለት 26 ነሐሰ ድማ ሊቀ ጳጳሳት ጋላገር ምስ ዩሪ ኡሻኮቭ ተራዳኢ ርእሰ ብሔር ኣብ ናይ ወፃኢ ፖሊሲታት ፈደራላዊት ሃገረ ሩስያ ክራኸቡ እዮም። እቲ ውጥን ቅድስቲ መንበር ሓደ ካብቲ ኣብ ዓለምለኻዊ ርክባት ኣብ ኣዝዩ ኣጸጋሚ ዝኾነ እዋናት እውን ከይተረፈ ብመንገዲ ዘተ ንምቕጻል ዝገበረቶ ቈራጽነት ዘረጋግጽ እዩ። ብፁዕ ሊቀ ጳጳሳት ጋላገር ዝገብርዎ ዘለዉ ምብጻሕ ምስ ካቶሊካዊ ማሕበረሰብ እውን ዝመጽእ ዘሎ ሓሙስ ዕለት 27 ነሓሰ ንኽራኸቡ ኣጋጣሚ ክኸፍተሎም እዩ። ኣብታ ዕለት እቲያ ምስ ካህናትን ኣባላት ሰብፉይ ህይወት ሰቡትን ኣንስትን ብዝግበር ርክብ ክጅምሩ እዮም። ስዒቡ ድማ ኣብ ሞስኮ ኣብ ዝርከብ ካቴድራል ደብረ ንጹሕ ጽንሰታ ዘቅድስቲ ድንግል ማርያም መስዋእተ ቅዳሴ ክዕርጉ እዮም። ብድሕሪ እዚ እዞም ጸሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ምስ ጳጳሳት እታ ሃገር ክራኸቡ እዮም። ኣብ ሩስያ እትርከብ ካቶሊካዊት ቤተ ክርስቲያን ብቝጽሪ ንእሽቶ ማሕበረሰብ እያ። ብጂኦግራፋዊ መንገዲ ድማ ኣብ ሰፊሕ ዞባ ተበቲና እትርከብ ዘላ ቤተ ክርስቲያን እያ። ዞባዊ ውድባታ ኣብ ሞስኮ ዝርከብ ሰበኻ እማ ኣምላኽን ከምኡውን ሰበኻ ቅዱስ ቀለሜንጦስ ዘሳርቶቭን ሰበኻ ደብረ ታቦት ኣብ ኖቪሲሪስክን ሰበኻ ቅዱስ ዮሴፍ ኣብ ኢርኩቱስክን ዘጠቓለለ እዩ። ብፁዕ ሊቀ ጳጳሳት ጋላገር ናብ ርእሰ ከተማ ሩስያ ክበጽሑ ንፈለማ እዋን ኣይኮነን። እቲ ናይ መወዳእታ ግዜ ዘካየድዎ ምብጻሕ ኣብ ወርሒ ሕዳር 2021 እዩ ተፈጺሙ። ኣብቲ ኣጋጣሚ ብፁእነቶም ምስ ቀዳማይ ሚኒስተር ሚካኤል ምሹስቲን፣ ሚኒስተር ጉዳያት ወፃኢ እቲ ሃገር ሰርጌ ላቭሮቭን ከምኡውን ምስቲ ኣብቲ ግዜ እቲ ሓላፊ ክፍሊ ጉዳያት ወፃኢ ርክባት ኦርቶዶክሳዊት ቤተ ክርስቲያን ፓትርያርክ ሞስኮ ብፁእ ሜትሮፖሊሳዊ ሊቀ ጳጳሳት ሂላርዩን ተራኺቦም ምንባሮም ዝዝከር እዩ። ኣብ ድሮቲ ውድድር ኣብ ከተማ ታራንቶ ኣብ እተኸፍተሉ እዋን ብብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር እተኸተመ ናይ ቴሌግራም መልእኽቲ ካብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ተላእከት። ኣብቲ ምልክት ናይቲ መደባት ዝኾነ መስቀል ስፖርተይናታት እተቐመጠሉ ካቴድራል ኣብ ዝዓረገ መስዋዕተ ቅዳሴ ድማ እዛ መልእኽቲ ተነበት። ካብዚ ውድድራት እዚ ንመንፈስ ዕርክነትን ተኣማንነትን ተመኲርናዮ ኣለና፣ ሓድሽ ንፋስ ተስፋ ክነፍስ ድማ ይኽእል እዩ ዝብል ምስክርነታት ይስማዕ ኣሎ። ኣብ ከተማ ታራንቶ ኢጣልያ መበል 20 ዙር ውድድራት ስፖርት ዞባ ማእከላይ ባሕሪ ቅድሚ ምጅማሩ ሒደት ሰዓታት ጥራይ ተሪፍሉ ኣብ ዝነበረ እዋን ትማል ሮቦዕ ዕለት 24 ነሓሰብ ሊቀ ጳጳሳት ናይታ ሰበኻ ክልተ ባሕሪ ተባሂላ እትፍለጥ ሃገረ ስብከት ብፁእ ኣቡነ ሲሮሚኖሮ ናይ መኽፈቲ መስዋዕተ ቅዳሴ ኣዕረጉ። ብፁእነቶም ኣብ ዘካፈልዎ ስብከት ቃል ኣምላኽ ድማ ስፖርተይና ተወዳዳሪ ትብዓት የርኢ፣ ጌጋታት ከይገብር ድማ ኣይፈርህን እዩ ክብሉ ኣመልከቱ። እቲ መስዋዕተ ቅዳሴ ብመዝሙራት መንእሰያት ስፖርተይናታት ህያው ኮይኑ ኣብ ካቴድራል ደብረ ቅድስቲ ካታልዶ ታራንቶ ኣብ ዝዓረገ መስዋዕተ ቅዳሴ ይስማዕ ነበረ። ነቶም ካብ ዞባ ማእከላይ ባሕሪ ዝመጹ ተወዳደርቲ ናይ 26 ሃገራት ከምኡውን ናይታ ናይ ቅድስቲ መንበር ኣትለቲካዊት ጋንታ ሃገረ ቫቲካን እትስመ ብዙሕ ስፖርታዊ ውድድራት ዝሳተፉ ተወዳደርቲ ዘለዋ ንእሽቶ ጋንታ ዝሳተፍዎ ውድድራት ስፖርት ዞባ ማእከላይ ባሕሪ ከም ዝጀመረ ድማ ዘመልክት እዩ ዝነበረ። ኣብ ዞባ ፑልያ እትርከብ ከተማ ታራንቶ ብዓይኒ ስፖርት ጥራይ ዘይኮነስ ኣብ ማእከል ኣህጉራዊ ኣቓልቦ ዘእትዋ ሓደ ፍጻሜ ትጽበላ። ኣብዚ እዋን እዚ ከተማ ታራንቶ ኣብ ጎደናታትን ኣደባባያትን ምስ ስፖርታዊ ምንቅስቓሳት ትመሳሰል እኳ እንተሃለወት ነቲ ኣብ ቀረባ ዓመታት ኣብ ፋብሪካ ብረት ዘጋጠመ ናይ ስራሕ ቅልውላው ዝኣመሰለ ማሕበራዊ ጉዳያት ግን ኣይረስዓቶን። ብፁዕ ኣቡነ ሚኒየሮ ነዚ ነጥቢ እዚ ድማ ኣብቲ ዘካፈልዎ ስብከት ቃል ኣምላኽ ኣጉልሑ። ምዕባለን ምሕዳስን እታ ኸተማ ኣብ ዕርቂ ተመርኰሰ እዩ። ከምቲ ኣብቲ ምሳሌ ናይ ትምክሊት ከም እንረኽቦ ንዓቃባውነትን ፍርሕን ከኣ ናብ ፈጠራን ስጉምትታት ናይ ምውሳድ ክእለትን ከእቱ ኣለዎ በሉ። እዚ ውድድራት ስፖርት እዚ ካብ ሎሚ ዕለት 25 ነሓሰ ክሳብ ዕለት 3 መስከረም ኣብ ካቴድራል ሳን ካታልዶ ተተኺሉ ዝረአ ናይ ስፖርት መስቀል ብዛዕባ እቲ ልዕሊ 4,000 ተወዳደርቲ ዝረኽቦ ዓወታት ከንጸባርቕ እዩ። ስፖርታዊ ውድድራት ዞባ ማእከላይ ባሕሪ ልክዕ ከም ካልኦት ፍጻሜታት ግጭትን ውጥረትን ዘይፍትሓውነትን የጋጥመሎ። ይኹን እምበር እዘን ስፖርታዊ መዓልትታት እዚኣተን ኣብ መንጎ ባህልታትን ህዝብታትን ድልድል ንምህናጽ ተቀባልነትን ሓድነትን ሰላምን ንምድንፋዕ ብመሰረት እቲ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ብመንገዲ ዋና ጸሓፊ ቅድስት መንበር ብፁእ ካርዲናል ፔትሮ ፓሮሊን ኣብ እተኸተመ ናይ ቴሌግራም መልእኽቲ ከም ዝገለጽዎ ከምኡውን ኣብ መወዳእታ እቲ መስዋዕቲ ቅዳሴ ናይቲ ኣብ ታራንቶ ንስፖርታዊ መስቀል ዓቂቡ ዘሎ ካቴድራል ተነቢቡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዝሓለፈ ሰንበት ኣብ ጸሎት መልኣክ እግዚኣብሔር ከም ዘመልከትዎ ስፖርታዊ ውድድራት ዞባ ማእከላይ ባሕሪ ትንቢት ሰላምን ሕውነትን ክኸውን ከም ዝኽእል ገሊጾም ብተወሳኺ እውን ነቶም ኣብ ስርዓት ኣቀባብላ መስቀል ስፖርት ተሳተፉ መንእሰያት ፍሉይ ሰላምታ ብምቕራብ ናብ ብፁእ ሊቀ ጳጳሳት ሚኔሮ ኣብ ዝለኣኽዎ ናይ ቴሌግራም መልእኽቲ ነቲ ትፅቢታትን ተስፋታትን ሓጎስን ጻዕርን ኩሎም እቶም ስፖርታዊ ተመክሮታት ዝካፈሉ ዝሕብር ምልክት ሓድነት ብእምነት ከስተንትኑ ተማሕጸንዎም ብመንፈስ ዕርክነት ከኣ ነቲ ውድድር ከካይድዎ ጻውዒት ኣቕረቡሎም ሕውነትን ተኣማንነትን ከም ሓቁ እኳ ደኣስ ካብ ስፖርት እዩ ሓድሽ ንፋስ ተስፋ ከንፍስ ዝኽእል እዚ ኸኣ ኣብ ቀረባ ግዜ ነቲ ዄናት ደው ከብሎ ኣይክእልን እዩ የግዳስ ዝያዳ ሕውነት ዘለዎ ሰብኣውነት ንምህናጽ ተኽእሎ ክህልዎ ይኽእል እዩ ክብሉ ኣመልከቱ ካብቲ ኣብ 2012 ኣብ ለንደን እተኻየደ ኦሎምፒካዊ ውድድራት ኣትሒዙ ትጽቢታትን ተስፋታትን ደቂ ኣንስትዮን ደቂ ተባዕትዮን ዘጣመረ ስፖርታዊ መስቀል ነቲ መብዛሕትኡ ግዜ ግጭት ካብ ዝርርብ ንላዕሊ ቀዳምነት ዝውሃቦ ከም ምዃኑን ሕብረተሰብ ንምቕያር ዘድሊ ቋንቋ ስፖርት ምዃኑን ይገልጽ እቲ መስቀል ንብፁእ ኣቡነ ሚኔሮ ብክልተ ተወከልቲ ኣትለቲካዊ ጋንታ ሃገረ ቫቲካን ኣብ ቅድሚ ብፁእ ሊቀ ጳጳሳት ፖል ቲጌ ጸሓፊ ናይቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ከምኡውን ካብ መደረ ታራንቶ ዝመጹ ቈልዑን ህፃናትን ኣቕረቡሎም ክሳዕ ፍጻሜ ተጸወታታት ድማ ኣብቲ ካቴድራል ክጸንሕ እዩ ብፁእ ኣቡነ ሚኔሮ ኣብቲ ዘካፈልዎ ስብከት ቃል ኣምላኽ ንስፖርታዊ ውድድራ ጥራይ ኣይኮንኩምን መጺኢኩም ዘለኹም ንዓለም ሓያል ምስክርነት ሰላምን ተሳትፎን ሕውነትን ንምሃብ ኢኹም በሉ እዚ ፍጻሜ እዚ ኣብዘን መዓልትታት እዚኣተን እንታይ ከም ዝፍጸም ኣብ ታሪኽ ክምዝገብ እዩ ልዕሊ ዅሉ ግና በቲ ዝሓደጎ መንፈሳዊ ማሕበራዊ ስነ ምግባራዊ ባህላውን ውርሻ ነቲ ካብ ገማግም ባሕሪ ኢዮንያ ናብ መላእ ዓለም ዘመሓላልፎ መልእኽትን ናብ ወሰን ምድሪ ክበጽሕን እዩ ክብሉ መስከሩ እዘን ቃላት እዚኣተን ነቲ ብዙሓት ሰባት ከም ጸወታ ገይሮም ዝርእይዎ መሰረታዊ ማሕበራዊ ግደ ከም ዘለዎ ዝገልጻ እያተን ብፁእነቶም ነቲ ቅዱስ ጳውሎስ እተዛረቦ ቃላት ብምዝካር ስፖርት ንኣካላትካ ምቁፅጻር ከም ውፅኢቱ ኸኣ ንገዛ ርእስኻ ምቁፅጻር ናብ ዝለዓለ ሸቶታት ዝመርሕ መንገዲ ይኸውን እዩ እዚ ኸኣ ኣብ ምምዕባል መንእሰያት ኣገዳሲ ግደ ኣለዎ በሉ ነቲ ኣብ ወንጌል ዝርከብ ብዛዕባ እቲ ምክሊት ዝገልጽ ምሳሌ ብምጥቃስ ድማ ንስፖርታዊ ምንቅስቓሳት ከም ሓደ ካብቲ ጐይታ ዝሃቦ ምክሊት ገይሮም ክርእይዎ ጻውዒት ኣቕርቡሎም እዚ ኸኣ ንጥቕሚ ርእስኻ ንምግልጋል ምስሊ ርእስኻ ንምምዕባል መዝገብ ንምፍራስ ኣርእስተ ዜና ንምውፃእ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝኾነኖ ብኸንቱነት ተበጊሱ ብኻልእ ከም ዝድነቑ ክገብሮም ይኽእል እዩ ብኣንጻሩ እኳ ደኣስ ምስ ድኻታትን ድኹማትን ብምትሕብባር ንምክፋል ግዜ ንምሃብ ንሰላም ኣብ ምህናጽ ኣበርክቶ ንምግባር ክውዕል ይኽእል እዩ ብተወሳኺ እውን ብፁእነቶም ከም ዝገለጽዎ ኣብ መደምደምታ ስፖርታዊ ውድድራት ብምክያድ ካብ ኩሉ ባህልታትን ሃይማኖታትን ማሕበራዊ ድሕረ ባይታን ምስ ዝመጹ ስፖርተኢናታት ናይ ምርኻብ ኣጋጣሚ ኣለኩም ኣብ በበይኑ ዝዓይነቱ ፍድልያት ጽባቐ ናይ ሕብረት ብሉጽነት ይርከብ ዕላማ ድማ ብሰላም እትነብርን ሓርነት ከኣ ብምኽባር ሰብኣዊ ስድራ ቤት ናይ ምፍጻም ሕልምን ንምፍጻም ኣበርክቶ ንምግባር እዩ ስለዚ ሳላ ስፖርታዊ ውድድራት ዞባ ማእከላይ ባሕሪ ኣብ ከተማ ታራንቶ ናብ መላእ ዓለም ጭቡጥ መልእኽቲ ተስፋ ክንልእኽ ንኽእል ኢና ክብሉ ተላበዉ
0: ክቡራትን ክቡራን ሰማዕትና ስለ ምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ